ከደዳ አየር ስቱ ፈን ከሚታት ጃ ሚስራው ፈተን ወቱ ወቁናንቺ በርካደዳዋ ተደውንቱ ቱዛ ሙካተፊ ዱሚና ኡራስ ማስሳ ሙጽሁታ አማይደን አለዳ ዘሙት ገበዳ ገባተርም ኩድሽሪሽሪ ወዳ ሙካተን ድርምኩ ዱሚን ኢፒም ኩቺዋ አደቀን ደቁቺ ሰራም ያር ስቱ ፈን ከሚታስ ሲንዱ ረዱኩ ሽዳ ለምሳሌ ንክርፊ እኩል ይሰራ ዘም ለካዳኪን ወሰላ በሪዱን ከመካ አቶ ለባረና ጃ ቺክን ሀሽን ቱረንቺ ኩመደግ ቢሳኒ ሽሪሽሪ ነው ዛተ ሶያ ዘዋ ሀሽን ሰራ ዋቱ ኢንግሊሽ ፕሬዘንቴሽን ተወሰን ዛ አቺ ከበዳ ሰራ ረንጋስ ቱ ኤፍኤም ኮሚኒቲስ ሰንዱ ሩዱ ጉሽዳ